0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ቅዳሜ መስከረም 23 ቀን 2019 ዓመተ ምህረት ጤና ይስጥልን። የዶች ቨለ የቀጥታ ስርጭት እነሆ ጀመረ። ለአንድ ሰዓት በሚዘልቀው ስርጭታችን ዝግጅቱን በመምራት ፀሐይ ጫኔ ለዓለም ዜናው ታምራት ዲንሳ አብረናችሁን ቆያለን። የዓለም ዜናን ተከትሎ በትግራይ ክልል መቀለ ከተማ ዝርፊያ ሲካሄድ ውሏል መባሉን፣ ሰሞነኛው የአፍሪካ ቀንድ የዲፕሎማሲ እንቅስቃሴ በአማራ ክልል በጦርነቱ ምክንያት ተቋርጦ የነበረ መብራትና የስልክ መሰረተ ልማቶች በላሊበላ አገልግሎት መስጠት ጀመሩ መባሉን፣ በኢትዮጵያና ኤርትራ መካከል ባገረሸው የዲፕሎማሲ መካረር የህዝብ አስተያየት፣ የዘንድሮው የኢሬቻ ሆራ ፊንፊኔ አከባበር በአዲስ አበባ፣ እንዲሁም የኢሬቻ በዓል ታዳሚዎች የሰላም ጥሪን የተመለከቱ ዘገባዎች ይኖሩናል። በወቅታዊ ዘገባዎች ምክንያት ሳምንታዊ የትኩረት በአፍሪቃ ዝግጅት ለዛሬ አይኖረንም። ሳምንታዊ የአድማጮች ማህደር ዝግጅት ግን መሰናዶ ተጠናቅቆ የዝግጅት ጊዜውን በመጠባበቅ ላይ ይገኛል። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ ማድመጥ ይቻላል። ዲደብሊው አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ፣ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ፣ አስተያየት መስጠትም ይቻላል። የዶቼ ቬለን ዘገባዎች በዋትሳፕ፣ በቴሌግራም እና በዩቲዩብ እንድትከታተሉ በመጋበዝ ወደ ምሽቱ የዓለም ዋና ዋና ዜናዎች እናልፋለን። ታምራት ዲንሳ ተዘጋጅቷል።
0: የዲደብሊው ዜና
2: አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የኢትዮጵያ የመከላከያ ሰራዊትና አጋር ኃይሎች የትግራይ ክልል መዲና መቀሌን ተቆጣጠሩ። ትናንት አርብ መቀሌ ከተማ አቅራቢያ የምትገኘውን ኩሃ የተሰኘችውን አነስተኛ ከተማ የተቆጣጠሩት ኃይሎቹ ዛሬ ወደ መቀሌ ከተማ ዘልቀው መግባታቸውን ከመንግስት ጋር ከሚተባበረው የትግራይ ሰላም ኃይል የተባለው ታጣቂ ቡድን ለዶችቨለ አረጋግጧል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ዛሬ ጧት ወደ ግብጽ መዲና ካይሮ ተጓዙ። ፕሬዚዳንቱ በጉዟቸው በሜዲትራኒያን ባህር ዳርቻ ከተማ አላማይን በመታስተናግደው የአፍሪካ የቢዝነስ ጉባኤ ላይ ታድመዋል። ከጉባኤው ጎን ለጎንም የቀይ ባህር የባቤል መንደብና የኤደን ባህረ ሰላጤ ደህንነትና ትብብርን በሚመለከተው ስብሰባ ላይ ይካፈላሉ ተብሏል። የ2019 የሆረ ፊንፊኔ የኢሬቻ በዓል በአዲስ አበባ ዛሬ በድምቀት ተከበረ። በየዓመቱ መስቀል ወጥቶ በተከታዩ ሳምንት ቅዳሜና እሁድ በሆረ ፊንፊኔና ሆረ አርሰዴ የሚከበረው በዓሉ በርካታ የኦሮሞ ተወላጆች፣ ሀገር ጎብኚዎችና ከተለያዩ የአገሪቱ ክፍል የመጡ እንግዶች ተሳታፊ ሆነዋል። የቡድን ሰባት አባል ሀገራት በአሜሪካና ኢራን ጦርነት ምክንያት የተከሰተውን የዓለም አቀፍ የነዳጅ አቅርቦት ስጋት ለማቃለል እንዲያስችል 100 ሚሊዮን በርሜል ናፍጣና ድፍድፍ ነዳጅ በፍጥነት ለመልቀቅ ተስማሙም። አባል ሀገራቱ የነዳጅ ምርቱን ለመልቀቅ ከስምምነት የደረሱት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ነዳጅ ወደ ውጭ እንዳትልክ እቀባ እጥላለሁ ብሎ ካስፈራሩ በኋላ ነው። የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይንማየር ሀገሪቱ በአክራሪዎች የውሸት መረጃ ስርጭት የተነሳ ከሁለተኛው ዓለም ጦርነት በፊት ወደ ነበረው የሪፐብሊክ የመከፋፈል አደጋ ሊያጋጥማት እንደሚችል አስጠነቀቁም። ሩሲያ በዩክሬን መዲና ኪየቭ የሚገኙ የውጭ ዲፕሎማቶች ከተማዋን ለቀው እንዲወጡ አስጠነቀቀች። ሞስኮ የዩክሬን ኃይሎች በሩሲያ የሲቪል መሰረተ ልማቶች ላይ ለፈጸሙት የሽብር ድርጊት ምላሽ ለመስጠት በኪየቭና ሌሎች ከተሞች ላይ የጀመረችውን ጥቃት አጠናክራ እንደምትቀጥል አረጋግጣለች። ዜናውን በዝርዝር። የኢትዮጵያ መከላከያ ሰራዊትና አጋር ኃይሎች የትግራይ ክልል መዲና መቀሌን ተቆጣጠሩ። ትናንት አርብ መቀሌ ከተማ አቅራቢያ የምትገኘውን ኩሃ የተሰኘችውን አነስተኛ ከተማ የተቆጣጠሩት ኃይሎቹ ዛሬ ወደ መቀሌ ከተማ ዘልቆ መግባታቸውን ከመንግስት ጋር የሚተባበረው የትግራይ የሰላም ኃይል የተባለው ታጣቂ ቡድን ለዶይቼ ቬለ አረጋግጧል። መከላከያና አጋር ኃይሎቹ አውቶቡሶችን ጨምሮ በከባድና ቀላል ወታደራዊ ተሽከርካሪዎች ወደ መቀሌ ከተማ ሲገቡ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ መገናኛ ገጾች ላይ ሲዘዋወሩ ታይቷል። የምስሎቹን ትክክለኛነት ግን ዶቼ ቬለ ከገለልተኛ ወገን አላረጋግጠም። ነገር ግን ዳግም ባገረሸውና 12ኛ ቀኑን ባስቆጠረው የሰሜን ኢትዮጵያው ጦርነት የመከላከያ ሰራዊትና አጋር ኃይሎች የመቀሌ ከተማን ለመቆጣጠር ከህወሓት ታጣቂዎች ብዙ መከላከል እንዳልገጠማቸው ተገልጿል። የትግራይ ክልልን የሚያስተዳድረው የህወሓት ባለስልጣናት ከትናንት አርብ ጀምሮ የመቀሌ ከተማን ለቀው መውጣታቸው ተዘግቧል። ይህንኑ ተከትሎ ዛሬ ከጧት ጀምሮ በከተማዋ አንዳንድ አካባቢዎች ዝርፊያን ጨምሮ አለመረጋጋት እንደነበር ሮይተርስ የዜና ወኪል የከተማዋን ነዋሪዎች ዋቢ አድርጎ ዘግቧል። በከተማዋ ተፈጥሮ ለነበረው አለመረጋጋት የህወሓት ባለስልጣናት ታራሚዎችን ከእስር ለቀው በመሸሻቸው መሆኑን የስምረት ፓርቲ የህዝብ ግንኙነት ኃላፊ አቶ ሐለፎም ንርአ ለዶች በለ ተናግረዋል። የመከላከያ ሰራዊትም ሆነ የፌዴራል መንግስት ጦሩ ወደ ትግራይ ክልል ዘልቆ ስለመግባቱም ሆነ የመቀሌ ከተማን መያዟን በተመለከተ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ያሉት ነገር የለም። የኢትዮጵያ የመከላከያ ሰራዊትና አጋሩ የትግራይ የሰላም ኃይል መቀሌ ከተማ የገቡት ህወሓት አፋብንና የኦሮሞ ነጻነት ሰራዊትን ጨምሮ በመላ ሀገሪቱ የሚንቀሳቀሱ 7 ታጣቂ ቡድኖች የጠቅላይ ሚኒስትር አብይ አህመድን መንግስትን ለመጣል ያስችላል ያሉትን ትብብር ለህልውና የተሰኘ ጥምረት በፈጠሩ በሁለት ሳምንት ውስጥ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ጠዋት ወደ ግብጽ ካይሮ ተጓዙ። ፕሬዝዳንቱ ግብጽ በመታስተናግደው የመሪዎች የጸጥታና ጋርነት ጉባኤ ላይ እንደሚሳተፉ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ጽፏል። ፕሬዝዳንቱ በጉዟቸው በሜዲትራኒያን የባህር ዳርቻ ከተማ አልማይን በመታስተናግደው የአፍሪካ የቢዝነስ ጉባኤ ላይ ታድመዋል። ከጉባኤው ጎን ለጎንም የቀይ ባህር ባቤል መንደብና የኤደን ባህረ ሰላጤ ደህንነትና ትብብርን በሚመለከተው ስብሰባ ላይ ይካፈላሉ ተብሏል። የፕሬዝዳንቱ የካይሮ ጉዞ ኤርትራ ከኢትዮጵያ ጋር ዲፕሎማሲያዊ ውጥረት ውስጥ ባለችበት ወቅት ነው። ባለፈው ሐሙስ ኢትዮጵያ 10 የኤርትራና 1 የግብጽ ዲፕሎማቶችን አታ

0: በድምቀት ተከበረም። በየአመቱ መስቀል ወጥቶ በተከታዩ ሳምንት ቅዳሜና እሁድ በሆራፊንፊኔና ሆራርሰል የሚከበረው ባሉ በርካታ የኦሮሞ ተወላጆች ሀገር ጎብኚዎችና ከተለያዩ የሀገሪቱ ክፍል የመጡ እንግዶች ተሳታፊ ሆነዋል። ዛሬ ማለዳ መስቀል አደባባይ አቅራቢያ በሚገኘው የሆራፊንፊኔ የኢሬቻ ስፍራ የኢሬፈና ስነ ስርዓቱ በአባገዳዎች ምርቃት መጀመሩን በሀገር ውስጥ የመገናኛ ብዙሃን የቀጥታ ስርጭት ተጋርቷል። ባሉ ዛሬ ከመከበሩ በፊት ትናንትና አርብ ምሽት በዋዜማው የተለያዩ ስነ ስርዓቶች መከናወናቸው ተገልጿል። ከነዚህ ውስጥ የቁንጅና ውድድርና የሙዚቃ ኮንሰርቶች ይገኙባቸዋል። በሚሊዮን የሚቆጠሩ ታዳሚያን በተገኙበት በዛሬው የኢሬቻ በዓል የተለያዩ ብሔር ብሔረሰቦችና ህዝቦች በባህላዊ አልባሳቶቻቸው መታደማቸውን የዶች ቨለ ዘጋቢ ከአዲስ አበባ ተመልክቷል። በከፍተኛ የጸጥታና ደህንነት ጥበቃ ውስጥ በተከበረው በዓሉ ወደ ስነስርዓቱ ወደሚካሄድበት ስፍራ የሚወስዱ መንገዶች ከትናንት ቅዳሜ ጀምሮ ዝግ የተደረጉ ሲሆን ጥብቅ ፍተሻ ሲደረግ እንደነበር ዘጋቢያችን ከአዲስ አበባ ተመልክቷል። በዓሉ በሰላም ተከብሮ መጠናቀቁን የአዲስ አበባ የተቀናጀ የጸጥታ ግብረ ኃይል አስታውቋል። የኢሬቻ በዓል የሆራ አርሰዴ ነገ እሁድ ቢሾፍቱ ከተማ አቅራቢያ በሚገኘው የአርሰዴ ሐይቅ ዳርቻ በተመሳሳይ መልኩ ይከበራል ተብሎ ይጠበቃል። ይህ ዶቼ ቬለ ነው። የቡድን ሰባት አባል ሀገራት በአሜሪካና ኢራን ጦርነት ምክንያት የተከሰተውን የዓለም አቀፍ የነዳጅ አቅርቦት ስጋት ለማቃለል እንዲያስችል 100 ሚሊዮን በርሜል ናፍጣና ድፍድፍ ነዳጅ በፍጥነት ለመልቀቅ ተስማሙ። አባል ሀገራቱ የነዳጅ ምርቱን ለመልቀቅ ከስምምነት የደረሱት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ነዳጅ ወደ ውጭ እንዳትልክ እቀባ እጥላለሁ ብሎ ካስፈራሩ በኋላ ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደር በአሜሪካና በሌሎች አካባቢዎች እየጨመረ የመጣውን የነዳጅ ዋጋ ለማረጋጋት አጋሮቹ የናፍጣ ክምችታቸውን እንዲለቁ ጫና ሲያደርግ ቆይቷል። በመካከለኛው ምስራቅ ለተከሰተው የነዳጅ አቅርቦት እጥረት ኢራን ለአሜሪካና እስራኤል ጥቃቶች ምላሽ ለመስጠት በሆርሙዝ የባህር ወሽመጥ የሚያልፈውን የመርከብ እንቅስቃሴ መክታቷ ዋና ምክንያት ሆኗል። በተጨማሪም ዩክሬን በሩሲያ የነዳጅ ማጣሪያዎች ላይ የፈጸመቻቸው ጥቃቶች የነዳጅ ገበያው ላይ ተጨማሪ ጫና ፈጥሯል። የቡድን ሰባት አባል ሀገራት በሚቀጥሉት 4 ወራት ውስጥ 100 ሚሊዮን በርሜል ነዳጅ ለመልቀቅ የተስማሙ ሲሆን በመጀመሪያዎቹ 20 ቀናት ውስጥ ከፍተኛ የናፍጣ መጠን ይለቃሉ ተብሎ ይጠበቃል። ሀገራቱ በስብሰባቸው አንዱ በሌላው ላይ በናፍጣ መላክ ላይ እገዳ ላለማድረግ ከስምምነት መድረሳቸውን የፈረንሳይ ዜና አገልግሎት ዘግቧል። የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር አገሪቱ በአክራሪዎች የውሸት መረጃ ስርጭት የተነሳ ከሁለተኛው የዓለም ጦርነት በፊት ወደ ነበረው የሪፐብሊክ የመከፋፈል አደጋ ሊያጋጥም እንደሚችል አስጠነቀቁም። ፕሬዚዳንቱ ጀርመን የተዋሃደችበትን 36ኛው ዓመት ምክንያት በማስመልከት ዛሬ ባደረጉት ንግግር የዲሞክራሲና የነጻነት መሰረቶች አደጋ ላይ የሚጥሉትን ጽንፈኛ ኃይሎች የፖለቲካ ድጋፍ ለማግኘት ሲሉ የሚያንጸባርቁትን ጭፍን ጥላቻ አውግዘዋል። የፕሬዚዳንቱ ማስጠንቀቂያ የተሰማው በምስራቃዊቷ ጀርመን በቅርቡ በተካሄዱ ምርጫዎች የቀኝ አክራሪው ፓርቲ አሸናፊ ሆኖ በመውጣቱና በገዢው ጥምረት ላይ ከፍተኛ ጫና በተፈጠረበት ወቅት ነው። በመራሄ መንግስት ፍሬድሪሽ ሜርስ የሚመራው የጀርመን መንግስት ሀገራዊ ኢኮኖሚያዊ ውድቀት ያስከተላቸው ስጋቶች እየተባባሱ ባለበት ወቅት ከባድ ፈተና ገጥሞታል። የሀገሪቱ የማኒፋክቸሪንግ ኢንዱስትሪ ከቻይና ጋር ብርቱ ውድድር ውስጥ መግባቱ እንዲሁም የሩሲያ ዩክሬን ጦርነት ደግሞ በርካሽ ነዳጅ ጋዝ አቅርቦት ላይ ከፍተኛ ችግር መፍጠሩ እየተነገረ ነው። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። የኢትዮጵያ የመከላከያ ሰራዊትና አጋር ኃይሎች የትግራይ ክልል መዲና መቀሌን ተቆጣጠሩ። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ዛሬ ጠዋት ወደ ግብፅ ካይሮ ተጓዙ። የ2019 የሆራፊንፊኔ ኢሬቻ በዓል በአዲስ አበባ ዛሬ በድምቀት ተከበረም። የቡድን ሰባት አባል ሀገራት በአሜሪካና ኢራን ጦርነት ምክንያት የተከሰተውን የዓለም አቀፍ የነዳጅ አቅርቦት ስጋት ለማቃለል እንዲያስችል 100 ሚሊዮን በርሜል ናፍጣና ድፍድፍ ነዳጅ በፍጥነት ለመልቀቅ ተስማሙ። የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር አገሪቱ በአክራሪዎች የውሸት መረጃ ስርጭት የተነሳ ከሁለተኛው የዓለም ጦርነት በፊት ወደ ነበረው የሪፐብሊክ የመከፋፈል አደጋ ሊያጋጥማት እንደሚችል አስጠንቅቀዋል። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዜናው ታምራት ዲንሳን አመሰግናለሁ። በዛሬው ዝግጅት 6 ዘገባዎች ይኖሩናል። ወደ መጀመሪያው አልፋለሁ። የኢትዮጵያ መከላከያ ሰራዊትና አጋር ኃይሎች የትግራይ ክልል መዲና መቀሌን መቆጣጠራቸውን ከመንግስት ጋር የሚተባበረው የትግራይ የሰላም ኃይል ቃል አቀባይ ለዶች በለ አረጋግጠዋል። ይህንን ተከትሎ ዛሬ ከጠዋት ጀምሮ በከተማዋ አንዳንድ አካባቢዎች ዝርፊያን ጨምሮ አለመረጋጋት እንደነበር ተገልጿል። ዮሐንስ ገብረ እግዚአብሔር ዝርዝሩን እንደሚከተለው አዘጋጅቶታል።
2: የመቀለ ከተማ በፌዴራል የመከላከያ ሰራዊትና የትግራይ የሰላም ኃይል ቁጥጥር

0: ስር መግባቷ ዘገባዎች አመላክተዋል። ቀደም ሲል የህወሓት ባለስልጣናት ከትላንት ጀምሮ ከተማዋን ለቀው በመውጣታቸው በከተማዋ ከፍተኛ ስርዓት አልበኝነትና ዝርፊያ ሲፈጸም እንደዋለ የስምረት ፓርቲ ዛሬ ባወጣው መግለጫ አስታውቋል። የፓርቲው የመገናኛ ብዙሃን ተጠሪ አቶ ሐለፎም ንርአ በመግለጫው ላይ ለዶቼ ቬለ ተጨማሪ ማብራሪያ ሰጥቷል።
1: ዛሬ በዋናነት ያወጣነውን መግለጫ ቀደም ሲል የነገርነውን ነገር የህዝብና የመንግስት ንብረት ህብረተሰቡ በተደራጀ መልኩ እንዲተባበር እንዲጠብቅ ያስተላለፍነው መልእክት ነበር። ያው ይህን ተከትሎ በአብዛኛው አካባቢ ደህና ነገር ነው ያለው። መቀሌ ውስጥ ግን የፕሬዝዳንቱ ጽህፈት ቤት ጨምሮ አንዳንድ የመንግስት ጽህፈት ቤቶች ዶኩመንትን የማቃጠል አንዳንድ ነገር ንብረትን የማውደም እና የመስረቅ ነገር እየታየ ነው ያለው። ይሄን ነገር አግባብ እንዳልሆነ ይሄም ደግሞ የሚደረገው ነው ያለውን ሰው በዚህ ዙሪያ እንዲሳተፍ ፍላጎት ስላለው አይደለም። አንዳንድ የስርዓቱ ቅሪቶች ተስፋ ያልቆረጡ ኃይሎች ከሱ ስርዓት በኋላ ስርዓት አልበኝነትን ነግሷል ተብሎ የተለያዩ ስርዓት አልቦነት እንዲሰፍንና ህብረተሰቡ እንዲቆጣ ህብረተሰቡ ስርዓት ታጣን ብሎ እንዲያማርር እና በዚህን ነገር ደግሞ ወደ ናፍቆት እንዲገባና የስርዓቱን ናፋቂ እንዲሆን የሚያደርጉትን ያለውን ኋላ አካሄድና ፕሮፓጋንዳ ነው።
0: የከተማ ነዋሪዎች ዝርፊያውን ተደራጅተው ከመከላከል ባሻገር በህወሓት የአገዛዝ ዘመን በደል ፈጸሙ የተባሉ ግለሰቦች በህግ አግባብ እንዲጠየቁ ከማድረግ ውጪ የበቀል እርምጃ መውሰድ እንደማያስፈልግ አቶ ሐለፎም ገልጿል።
1: የበቀልና የአንዳንድ ነገር በተለይ ስርዓቱ በነበረበት ጊዜ እከሌ እንዲህ አድርጎኛል፣ እከሌ ጠቁመኛል፣ እከሌ ወንድሜን ላፈሳ ተባብሯል ምናምን የሚባለውን ነገር በቀል እንዳይኖር እዛን ሰፊ የሆነ ትምህርት ሰጥተናል። አሁን ሁሉም ነገር ችግር የፈጠረ የሰው ህይወት ያጠፋ ከስርዓት ህግ ውጭ ያለውን ነገር አካሄድ የሄደውን ነገር በስርዓት ህግ ነው እንጂ መጠየቅ ያለበት። በእጁ ማንኛውም ሰው ማስፈራራት፣ መደብደብ፣ የበቀል እርምጃ እንዲወስድ አንፈቅድም ብለናል።
0: የመከላከያ ሰራዊትና የትግራይ ሰላም ኃይሎች ሌሎች ከተሞችንም ነጻ ለማውጣት እየተንቀሳቀሱ እንደሆነ የገለጹት አቶ ሐለፎም በሌሎች አካባቢዎችም ስርዓት አልበኝነትና ዝርፊያ እንዳይፈጸም ከወዲሁ ጥንቃቄ ማድረግ ያስፈልጋል ብሏል።
1: ይሄን ነገር በዋናነት የሚጎዳው ህብረተሰቡን ነው። ስለዚህ አሁን በዛሬው ዕለት በተለይ መቀሌ የታየውን ነገር ስርዓት አልበኝነት አካሄድ አንዳንድ ነገር ያጋጥወት የሚሄዱ ሰዎች ካሉ እነዚህን እንዲለያቸው ንብረቱን በተደራጀ መልኩ እንዲጠብቅ በተለይ በተለይ ሌሎች ከተሞች ደግሞ ከመቀሌ የታየውን ችግር አንጻር እንደ ተመክሮ በመውሰድ አካባቢያቸውን ለቆ መውጣቱ የማይቀር ነው። ስርዓቱ እሱ በለቀቀ ቁጥር ግን ቤቱን ቁጭ ማለት ሳይሆን ተደራጅቶ ንብረቱ፣ አካባቢው፣ በተለይ የመንግስትና የሀብት የህዝብ ሀብት የሆነውን ኤቭሪቲንግ በተደራጀ መልኩ ህዝቡ እንዲጠብቅ ነው።
0: በመቀለ ከተማ በአሁኑ ሰዓት የተሻለ መረጋጋት እንዳለ ከአካባቢው የወጡ መረጃዎች ያመለክታሉ።
2: ወደ ሁለተኛው ዘገባ ስናልፍ ወደ አማራ ክልል የሚያሻግረን ይሆናል። በአማራ ክልል በጦርነቱ ምክንያት ተቋርጦ የነበረ የመብራትና የስልክ መሰረተ ልማቶች በላሊበላ አገልግሎት መስጠት መጀመሩ ተሰምቷል። በላሊበላ የነበሩ የውጭ ሀገር ቱሪስቶችን የውጭ ሀገር ጎብኚዎችን በአየርና በየብስ ማስወጣት ስራም ቀጥሏል ተብሏል። በደቡብ ወሎና አለማጥ አካባቢዎች ደግሞ አዳዲስ ግጭቶችና የሸቀጦች ዋጋ ንረት መከሰታቸው ተመልክቷል። የደሴው ዘጋቢያችን ኢሳያስ ገላው ተጨማሪ አለው።
3: ባለፉት 11 ቀናት ዳግማ ግርሽቶ እየተካሄደ በሚገኘው ጦርነት በኢትዮጵያ ከንጹሃን ሰዎች ህይወት ማለፍ በተጨማሪም በርካታ የመሰረተ ልማት አውታሮች ውድመት ደርሶባቸዋል። በሰቆጣ ግንባር ከዋግምራ ብሔረሰብ አስተዳደር ዞን ባሉ የወረዳ ከተሞችና በቱሪስት መዳረሻዋ ላሊበላ ከተማ ለቀናት የመብራትና የስልክ አገልግሎት መቆራረጥ ምክንያት ሆኖ ነበር ጦርነቱ። በላሊበላ ከተማም ሆነ በሰቆጣ ከተማ ዛሬ የስልክና የመብራት አገልግሎት መመለሱን ነዋሪዎች ይናገራሉ።
4: ኔትወርክም አልነበረም ገና ዛሬ። አሁን ከአንሳ ዘች መብረት መጣ ገና ዛሬ መጣ ገና ከአንሳ ዘች። አዎ በጣም አስቸጋሪ ነበረ። ኔትወርክ ራሱ ኢንተርኔት በተለይ ቆሞ ነበር ኦልሞስት። ዛሬ አሁን ሁሉም ነገር ተስተካክሏል። ስልክም መብራትም ተሰፋ።
3: ከአገልግሎቶቹ መቋረጥ በተጨማሪም የአየርና የየብስ ትራንስፖርት ተቋርጦ በመቆየቱ ምክንያት በርካታ የውጭ ሀገር ቱሪስቶች በላሊበላ ከተማ በሚገኙ ሆቴሎች ውስጥ ለመቆየት ተገደው ነበር። ይህም የአካባቢውን ቱሪዝም በእጅጉ አዳክሞታል የተባለ ሲሆን በአሁን ወቅት የተለያዩ ሀገራት በላሊበላ የሚገኙ ዜጎቻቸውን በአየርና በየብስ የማስወጣት ስራ በመስራት ላይ እንደሚገኙም የላሊበላ ከተማ ነዋሪ ገልጸዋል።
5: ፍላይት ከሰጠን በኋላ ነው ያዝኩ። ገና በጥቅምት አንድ አካባቢ ምናምን ያዛረው ግማሾች በሄሊኮፕተር እየሄዱ ነው እየመጡ እየወሰዳቸው ነው። ግማሾች ደግሞ በእግር በመኪና በግራውንድ እየወጫቸው ብዙ ቡኪንግ ነበሩ። የኛ እየሰረዙ ነው በየቀኑ። ዛሬ የተወሰኑ ሄደዋል፣ በእግር ሄደዋል። ሄሊኮፕተርን ትናንትና ይዘዋል። ከቤልጅየም የመጡ ነበሩ፣ የቻይና ነበሩ። እነሱ በመኪና እየወጣ ያሉ ከአሜሪካና ከአውሮፓ የሆኑትን ግን በሄሊኮፕተር እየወሰዳቸው ነው። የሚገርም ሌሊት 9 ሰዓት ላይ ነው እየመጡ እየወሰዳቸው ያሉ። ኤርፖርት ነው ግን 9 ሰዓት ነው ከሆቴል የሚያስወጣቸው። አስጎብኝና ጉብኝት ጋር የተገናኙ ነገሮች በሙሉ በቃ ኦልሞስት ሞተው ማለት ይቻላል።
3: በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚካሄደው ጦርነት ከሰሞኑ መቀዛቀዝ የታየበት የነበረ ሲሆን ከትናንት ማለዳ ጀምሮ ግን በደቡብ ወሎ ዞን ባሉ አንዳንድ አካባቢዎች ግጭቶች መኖራቸውን ነዋሪዎች ተናግረዋል። የመካነ ሰላም ነዋሪው አስተያየት ሰጪም በከተማዋ ዛሬ ውጥረት ነግሶ መዋሉን ገልጸው ከዚህ ጋር ተያይዞም የምግብ ሸቀጦች ዋጋ መናሩን ይናገራሉ።
6: አካባቢው ከተማ ውስጥ ነው ያለው ማለት ምን እንደሆነ አይለይም። የተነዳ ነገር የለም እንጂ ሁሉም ውጥረት ላይ ነው ያለ። ቅዳሜ እንደ ቅዳሜ አይደለም ገበያ፣ ቦረና የቅዳሜ ገበያ ትልቅ ነበረ እና በስጋት ገበያም እንደ ገበያ አይደለም። በቃ ሰው ሄዷል ወደ ቤቱ። አንዳንድ ሰው አልፎ አልፎ ሱቅ ያለ ሰው ነው ያለው። ምንም ከተማ ውስጥም እዚህ በአስፋልቱ አካባቢ የሚታይ መንግስት የጸጥታ ኃይል መሳሪያ ይዘው ምናምን ያሉት እንዳለ በየመንገዱ።
3: በደቡብ ወሎ ወግዲ መሀል ሳይንት ደንሳና በአልቡኮ ወረዳ ደጋጋ አካባቢ ከትናንት ጀምሮ ግጭቶች መኖራቸውንም የአካባቢው ነዋሪዎች ገልጸዋል።
7: ሐሙስ ለዓርብ ከሌሊቱ 11 ሰዓት ወረሳው ከተማል በቃ ጀራ ንጉስ የሚባለው ደጋጋ አረ ዛማ ሁለት ቀናቸው ደስ ሰው አልመጥተዋል። ዛሬ ነው መፈራዊ ደህና ነው መቼም ሰልመኔ የለም። ደጋጋ ይዘዋል ነሱ ገበያም አስገቢተዋል። ወደዛም ደንሳ ምናምን ይዘዋል።
3: በምዕራብ ጎጃም ፈረስ ቤትና በምስራቅ ጎጃም ደብረ ወርቅ አካባቢም ሰላማዊ የሰዎች እንቅስቃሴ መኖሩና ከዚህ ቀደም ከነበረው የጦርነት ጊዜ አንጻር አሁን ላይ አንጻራዊ ሰላም መኖሩን ነዋሪዎች ይናገራሉ።
8: አሁን አንጻራዊ የሆነ ሰላም ነው ከበፊቱ አንጻር። ያው ሌላ ቦታ የምንሰማው ምኑ ምኑ ስነ ልቦ ነው እንዳለ ሆኖ እዚህ ግን አሁን ቢያንስ የተኩስ ድምፅ የለም እና ያን ያክል አብዛኛው ወጣት ስራ አጥ ነው እና ያስፈራል። በጣም ከባድ ነው። አሁን በጎንዮሽ የሚሰራ ስራም ያን ያክል የወረደ ነው። የንግዱ እንቅስቃሴም በጣም ሞቷል።
3: በተጨማሪም ባለፉት 2 ወራት በቆቦ ጦርነትን ሽሽት ከአላማጣ ከተማ የተፈናቀሉ ከ36,000 በላይ ተፈናቃዮች ወደ አካባቢያቸው ለመመለስ ዛሬ ቀጠሮ ተይዞላቸው የነበረ ቢሆንም በአላማጣ ከተማ በታጣቂዎች መካከል በነበረ ግጭት ጉዞው መስተጓጎሉን ተፈናቃዮች ይገልጻሉ።
9: እዛ አላማጣ ሀውጃ ነው ትምህርት ቤት አካባቢ የሚባለው ጋር የሆኑ የራያ ዘብ ታጣቂ ነበሩና ተፈናቃይ ዛሬ እንዲገባ ፕሮግራም ነበረ። አሁን ዚሃራ መሬት የሚባሉት እዛው ተመሳሳይ ነው። እድገት ፋና ትምህርት ቤት እና ሀውጃ ነው የሚባለው ቅርበት አለው እና ሂደው እዛ ምንም አይነት ተፈናቃይ አይገባም ብለው እዛ ሀውጃ ነው ትምህርት ቤት ከቧቸው የገጠሙ ነበር። አሁን ኃይለኛ ተኩስ በቃ ጭሽቃ ምናምን የታጀበ ተኩስ እየገጠሙ ነው እና በቃ እዛ ሀራ መሬት እና ራያዘ የሚባሉት እዛ ሀውጃ ነው ትምህርት ቤት ጋር በቃ በዚህ በተፈናቃይ ምክንያት እኛ እናስገባም ነገር ነው። ኮማንድ ፖስት ደግሞ ታውጆ ነበር ትናንትና ከመከላከያና ከፌዴራል ውስጥ ውጭ ታጣቂ እዚህ አካባቢ እንዳይኖር ነው ተብሎ የነበረው ኮንሰንትሬት ኤሪያ የሚባለው ስለሆነ ማነው።
3: በራያ አላማጣ አካባቢ ተከሰተ ስለተባለው ግጭትና ተፈናቃዮችን የመመለስ ሂደት መስተጓጎል አጠቃላይ ሁኔታ ለማረጋገጥ ከተፈናቃዮች ውጭ ያሉ የአካባቢውን የመንግስት አመራሮች ለማግኘት ያደረግነው ጥረት ሳይሳካ ቀርቷል። ለዶይቼ ቬለ ዘገባ ኢሳያስ ገላው ከደሴ።
2: ወደ 3ኛው ዘገባችን ስንሻገር የአፍሪካ ቀንድ በዓለም አቀፍ የግንኙነት መርህ ጉልህ የዲፕሎማሲ እርምጃዎች የተስተዋሉበት ሳምንት እያሳለፈ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቀይ ባህርን፣ ያደን፣ የአረብ ባህረ ሰላጤን እንዲሁም የናይል ተፋሰስን ያካተተውን ቀጠና በሚመለከቱ ጉዳዮች ለመወያየት ዛሬ ጠዋት ካይሮ ገብተዋል። የጉብኝት ኢትዮጵያ የኤርትራና የግብጽ ዲፕሎማቶችን በ48 ሰዓታት ከሀገር እንዲወጡ ትዕዛዝ በሰጠች ማግስት የተደረገ ነው። የሶማሊያው ፕሬዝዳንት ጨምሮ በአፍሪካ ቀንድ ስላለው ሁኔታ ነገ ካይሮ ላይ ይደረጋል በተባለው የአራትዮሽ ጉባኤ ላይ የሱዳን የሽግግር ሉዓላዊ ምክር ቤት መሪ አልቡርሃን እንደሚገኙም ተዘግቧል። ለመሆኑ ሰሞነኛው የአፍሪካ ቀንድ ቀጠና የዲፕሎማሲ እንቅስቃሴ ምን መልክ እያያዘ ነው በሚል የአዲስ አበባው ዘጋቢያችን ሰለሞን ሙጨ ተከታዩን ዘገባ አጠናቅሯል።
10: የኤርትራ የማስታወቂያ ሚኒስቴር ዛሬ ጠዋት እንዳስታወቀው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ባደረጉት ግብዣ መሰረት ፕሬዝዳንት ኢሳያስ አፈወርቂ ለስራ ጉብኝት ወደ ካይሮ ተጉዘዋል። ፕሬዝዳንት ኢሳያስ በሁለቱ ሀገራት የጋራ ደህንነት መረጋጋትና አጋርነት ላይ ይነጋገራሉ ተብሏል። ጉባኤው የሶማሊያውንና የሱዳን ሉዓላዊ ምክር ቤት መሪዎችን የሚያካትት እንደሆነ ግን ሌሎች መረጃዎች እየጠቆሙ ነው። የቀይ ባህር አካባቢን፣ የአደን ባህረ ሰላጤን፣ የአረብ ባህረ ሰላጤንና የአባይ ተፋሰስን ያካተተውን ቀጠና የሚመለከቱ ጉዳዮች የመሪዎቹ የውይይት አጀንዳ እንደሚሆኑም ተጠቅሷል። ከፕሬዝዳንት ኢሳያስ ጉዞ በፊት የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ የኤርትራ፣ የሱዳንና የግብጽ መሪዎችን ካይሮ ውስጥ ለማገናኘት ጥረት ላይ መሆናቸው ተዘግቦ ነበር። ዛሬ ከቀትር በኋላ የወጡ ዘገባዎች እንደሚያመለክቱት ደግሞ በዚህ የካይሮ ጉባኤ ላይ የሱዳን የጦር ኃይሎች አዛዥና የሀገሪቱ የሽግግር ሉዓላዊ ምክር ቤት ሊቀመንበር አልቡርሃን እንደሚሳተፉ ተገልጿል። እነዚህ መረጃዎች የወጡት ሰሜን ኢትዮጵያ ከተከሰተው ግጭትና ጦርነት ጋር ተያይዞ በኤርትራና በኢትዮጵያ መካከል ያለው ግንኙነት በከፍተኛ ሁኔታ ይበልጥ እየተካረረ በመጣበት ወቅት ነው። ይህም ኢትዮጵያ ሐሙስ ዕለት በአስመራ የሚገኘውን ኤምባሲዋን መዝጋቷን ጨምሮ 10 በኢትዮጵያ ያሉ የኤርትራ ዲፕሎማቶች በ48 ሰዓታት ውስጥ ሀገር ለቀው እንዲወጡ ማዘዟን ተከትሎ ነው። ኤርትራ ለዚህ ውሳኔ በሰጠችው የአጸፋ ምላሽ ከኢትዮጵያ ጋር ያላትን የዲፕሎማሲ ግንኙነት ሙሉ በሙሉ አቋርጣለች። ኢትዮጵያ በተመሳሳይ በዚያ ዕለት አንድ የግብጽ ዲፕሎማት በ48 ሰዓታት አዲስ አበባ ለቀው እንዲወጡ ያዘዘች ሲሆን በሰዓታት ልዩነት ግብጽ በሰጠችው ምላሽ በካይሮ የሚገኘው የኢትዮጵያ ኤምባሲ አማካሪ ሀገሪቱን በ48 ሰዓታት ውስጥ ለቀው እንዲወጡ ወስናለች። እንዲህ ያለው የዲፕሎማሲ መከረር የሚኖረውን አንድምታ በተመለከተ በሰላምና ደህንነት ላይ የማስተማርና የምርምር ስራ ውስጥ ያሉትን ዶክተር ያዕቆብ ጨቃን ጠይቀናቸዋል።
11: ለሰላም ያላቸው ቁርጠኝነት ኤርትራ በኩል ስናየው በጣም አናሳ ነው እና ኢትዮጵያ ላይ ስትራቴጂው ኢትዮጵያን ማዳከም እና የኢትዮጵያ ውስጥ ሜሳፍ ፕሮፊት ማድረግ የፈለጉ ይመስላል እና ለዛ ከዚህ በፊት እንዳለው ያ ጊዜ እንደነበረው ኮንቴን ማድረግ ዲፕሎማሲ ማቋረጥ ተገቢ ነው ብዬ አስባለሁ። በእርግጥ አዲስ አበባ የአፍሪካ መዲና ናት። የተወሰነ ኢንጌጅመንት የሚፈልግ ነገር ሊኖር ይችላል፣ ግን ያንን ማስረዳት ነው እንጂ የተደረገው ነገር ተገቢ ነው ብዬ አስባለሁ።
10: የአፍሪካ ህብረት ኮሚሽን ይህንን ውዝግብ ተከትሎ ኢትዮጵያ፣ ኤርትራና ግብጽ ውጥረቱን ሊያባብሱና የቀጠናውን መረጋጋት ሊያዳክም ከሚችሉ ድርጊቶች ወይም መግለጫዎች እንዲቆጠቡ ጥሪ አድርጓል። የኢትዮጵያ የውጭ ጉዳይ ሚኒስቴር ኢትዮጵያ አለመግባባቶችን በሰላማዊ መንገድ ለመፍታት ያላትን ቁርጠኝነት አጠናክራ ትቀጥላለች፣ በቀጠናው ያሉ ሁሉንም ሀገራት በማሳተፍ ዘላቂ ሰላምን፣ ደህንነትንና የአካባቢውን ውህደት ለማስፈን ከፍተኛ ጥረት ታደርጋለች ብሏል። የኢትዮጵያን ጠቅላይ ሚኒስትር ለኖቤል የሰላም ሽልማት አብቅቷቸው የነበረው የኢትዮጵያና የኤርትራ ግንኙነት የሰላም ድባቡ ብዙም ሳይጸና የኢትዮጵያ ፌዴራል መንግስትና ህወሀት ከአውዳሚ ጦርነት በኋላ በፕሪቶሪያ ዘላቂ ግጭት የማቆም ስምምነት መፈራረማቸውን ተከትሎ የሻከረ ሲሆን ይበልጥ እየተባባሰ የመጣው የቃላት ጦርነትም ጭምር የታከለበት የኢትዮጵያ የባህር በር ጥያቄ ወደ አደባባይ መምጣቱን ተከትሎ ነው። አሁን በትግራይ በአማራና በአፋር ክልሎች የተፈጠረው አዲስ የጦርነት ሁኔታ ከኢትዮጵያ ድንበር ባሻገር ሊስፋፋ ይችል ይሆን የሚል ስጋት አጭሯል። የኢሳያስ አፈወርቂ መንግስት አዲስ አበባ አስመራን ለማተራመስ የኤርትራ ተቃዋሚ ቡድኖችን እያስተናገደች፣ እያሰለጠነችና እያስታጠቀች ነው በሚል የምታቀርበው ክስ ስጋቱን ይበልጥ የጨመረው ሲሆን ኢትዮጵያ በፊኗ ኤርትራ፣ ግብጽ እንዲሁም ሱዳን የፌዴራል መንግስቱን የሚዋጉ አማጺ ኃይሎችን እየደገፉ ነው ስትል እያቀረበች ያለው ወቀሳ ይበልጥ የቀጠናውን የዲፕሎማሲና የፖለቲካ መድረክ ለውጥረት የተጋለጠ አድርጎታል። ይህ ሁሉ ክስተትና መወነጃጀል ባለበት በዚህ ወቅት የኢሳያስ አፈወርቂ የካይሮ ጉብኝት ምን ትርጉም ይኖረዋል ስንል ዶክተር ያዕቆብ ጨቃን ጠይቀናቸዋል።
11: ህወሓት የበለጠ እየተዳከመ ሲሄድ ኤርትራ ደግሞ ተጋላጭነት መወር እየሰፋ ይሄዳል ብዬ አስባለሁ። ድንበር ብቻ ሳይሆን ውስጥ ፖለቲካቸውን ከዚህ በኋላ ስተብል አይሆንም ደፍኔትሊ። ኢትዮጵያ ትግራይ አካባቢ ላይ ያለው ድንበር አካባቢ ያሉ ነገሮችን አንድ ካረገች በኋላ ኤርትራ እዛ በሰላም እንደቀድሞ ትንኮሳ ያደረገች ትቀጥላለች ብዬ አስባለሁ። ምናልባት ለዛ ዲፕሎማሲ ሰፖርት ያለው አጋርነት ድጋፍም ለማሰባሰብም ነው። ሌሎች አረብ ሀገሮችም ግብጽ እዛ መካከል ስለሆነች የአረብ ሀገሮች ያንን ነው ብዬ አስባለሁ። እኔ የነበሩት ነገር በግላጭ ከማሳየት አለፈ ሌላ ዳይሜንሽን ይኖራል ብዬ አላስብም።
10: በሌላ በኩል በኢትዮጵያ 10 ቀናት ያለፉት ጦርነት እየተስፋፋ መሆኑን የገለጸው አምነስቲ ኢንተርናሽናል አዲስ አበባ የሚገኘው የአፍሪካ ህብረት አስቸኳይ ስብሰባ እንዲጠራ የህብረቱ የሰላምና የጸጥታ ምክር ቤት የኢትዮጵያን ጉዳይ መወያያ ለማድረግ የግድ የጅምላ ጭፍጨፋ እስኪከሰት አሊያም የሲቪሎች ግድያ በከፍተኛ መጠን እስኪጨምር መጠበቅ እንደሌለበት ባወጣው መግለጫ አሳስቧል። ዶክተር ያዕቆብ ጨቃ እንደሚሉት ኢትዮጵያ ከውጭ የሚመጣባትን ማንኛውንም ጫና ለመቋቋም ለውስጥ ጉዳዮቿ በይደር የማይተው ዘላቂ መፍትሄ ማስቀመጥ ይኖርባታል።
11: ሌሎች አሁን የሚያደርጉ ያሉትን ግብፅም ቢሆን ሱዳን ወይ ሌሎች ሀገሮች ኢትዮጵያ ውስጥ ጠልቃ በሚችሉት ሁሉ አድርጎ ለማዳከም የሚሄዱትን እርምጃ ይሄዳሉ፣ ግን ቀጥታ ጦርነት ይሄዳሉ ብዬ አላስብም። ኢትዮጵያ ግን ጥቅሞቿን ለማስጠበቅ ድንበሮቿን ለዋላነት ለማስከበር የምታደርገው ነገር ወደኋላ ታደርጋለች ብዬ አላስብም። ሞር ደግሞ የሚጠናከረው ውስጥ ያሉ ችግሮችን የበለጠ አሳታፊ በሆነ ወይ እየተወያየን ሲሄድ ያ ጥንካሬ ጎልቶ ይወጣና ያንን ያዩታል ብዬ አስባለሁ።
10: በአፍሪካ ቀንድ ሀገራት በተለይም በኢትዮጵያና በኤርትራ መካከል እየጨመረ የመጣው ውጥረት በአካባቢው እየጎላ ለመጣው የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፍላጎት ወትሮውንም ግጭት፣ ጦርነት፣ ስደትና ድህነት መለያው የሆነው አካባቢ ይበልጥ የፍልሚያ አውድማቸው እንዳይሆን በእጅጉ ያሰጋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
2: ወደ አራተኛው ዘገባችን ስናልፍ ይሄም ከኢትዮጵያና ኤርትራ ግንኙነት ጋር የተያያዘ ነው። ሐሙስ መስከረም 21 ቀን 2019 ዓ.ም አስመራ ያለውን ኤምባሲዋን መዝጋቷን፣ ኤርትራም ከኢትዮጵያ ጋር ያላትን ሁሉንም ዲፕሎማሲያዊ ግንኙነት ማቋረጧን አስታውቃለች። ይህ በሁለቱ ሀገራት መካከል የተካረረው ዲፕሎማሲ በሁለቱ አገራት መካከል ጦርነት እንዲያስነሳና ቀጠናዊ ቀውስ እንዲያስከትልም አስግቷል። ጉዳዩን በተመለከተም የአዲስ አበባው ዘጋቢያችን ስዩም ጌቱ የነዋሪዎችን ስጋት እንደሚከተለው አሰባስቧል።
12: በጣም ኮንሰርኒንግ ኢሹ ነው በእውነቱ ከሆነ። እዚህ ሆርን ኦፍ አፍሪካ ላይ እንግዲህ ብዙ ፕሌየሮች አሉ፣ ሀገራት ኢንተረስት ያሉበት ኤሪያ ነው። ከዚህ አንጻር ደግሞ እዚህ ኤሪያ ላይ በዋናነት ኢንፍሉዌንስ የሚያደርጉ ኢትዮጵያ፣ ኤርትራና ግብጽ በሰላም ቢኖሩ የዚህን አካባቢ ሴኩሪቲ ብጠብቁ በጣም መልካም ይሆናል ብዬ ነበር ሳስብ ነበረው። ነገር ግን ትናንትና በተደረገው የኢትዮጵያ መንግስት ዲሲሽን እና እሱን ተከትሎ ደግሞ የኤርትራና የግብጽ ዲሲሽን በጣም ኮንሰርን ሊሆን ያለው ምናልባት ጦርነቱ ከኢትዮጵያ አልፎ ወደ ሆርን ኦፍ አፍሪካ ሊገባ ይችላል ወይም ደግሞ ጦርነቱ ከዚህ በላይም ልስፋፋ ይችላል ወይ የሚል ሀሳብ ነው ያለኝ። ለምን ብባል አሁን እንግዲህ እዚህ አካባቢ ጦርነቶች አሉ።
13: ምንድን ነው እዛ ላይ እኔ ኒውትራል የመሆን ችግር አለብኝ እዛ ላይ። ምክንያቱም አንዳንድ ችግሮች በኤርትራ በኩልም አሉ፣ በእኛ በኩልም አሉ። ቢያረግቡት ነው ጥሩ የሚሆነው ለእኔ። በአጠቃላይ ጦርነት መቆም አለበት ነው። ጦርነት አደጋ አለው። አሁን ደግሞ አገሮች የሚሳተፉበት ከሆነ የባሰ አደጋው የከፋ ነው የሚሆነው። ወደማያባራ ጦርነት ሪጂናል ነው የሚሆነው። ሪጂናል አካባቢያዊ የምስራቅ አፍሪካ ሱዳንን ያሳትፋል፣ ኢትዮጵያን ያሳትፋል፣ ኤርትራን ያሳትፋል፣ የውስጥ ኃይሎችን ያሳትፋል እና ከዛ ደግሞ የሚወልደውን ነገር አናውቅም እና በጣም አደጋ ስለሆነ ሁለቱ አገሮች ቢያረግሙ ነው ጥሩ የሚሆነው።
12: በዚህ በሱዳን ሶማሊያም አንዳንድ ቦታ ላይ በኤርትራ በኩልም እንደዚህ አይነት ነገር የሚከሰት ከሆነ ምናልባት ወደ ፉል ኮንፍሮንቴሽን ይገቡ ይሆን የሚል ሀሳብ አለ። ብዙ ጊዜ ደግሞ እንደሰማ ነው ሪፖርትን እንዳየሁት በተለይ የኤርትራ ጦር ዳይሬክትሊ የኢትዮጵያ ድንበር ውስጥ ገብቶ እየተዋጋ ነው የሚል ጽሁፎች እያሉ ነበር ያለው። እንግዲህ እንደዚህ ጋር በጣም ኮንሰርን ትሆናለ። ይሄ ነገር በጣም አደገኛ ነው፣ ለዜጎችም በጣም አደገኛ ነው፣ ለኢኮኖሚውም ለንግድም ኢምፓክት አለው እና ኮንሰርን ትሆኛለሁ ለማለት ያህል ነው።
14: ወላሂ አስቸጋሪ ነው። አሁን ቢታይ እንኳን ሌሎች ቢቀር ማለት ነው ሴቶች እና ህጻናት የከባድ መሳሪያ ድምፅ እና ጦርነት ሲባል ራሱ ማለት ነው ማሸማቀቅ ይዘዋል። አሁን ወላሂ ይሄ ከባድ መሳሪያ ሲተኮስ ማለት ነው የሚተኮስበት አካባቢም ህጻናቶች አሉ፣ ሴቶች በጣም ነበር ሲደነግጡ የነበሩት እና ሳይኮሎጂካሊ ወላሂ አስቸጋሪ ነው። ቀጥታ ተጎጂ ከሚሆኑት አካባቢዎች እኛ አፋር እንቀድማለን ከማንም በላይ። ጦርነት ደግሞ ያው እንደሚታወቀው ክፉ ነገር ነው፣ አጥፊ ነው። ከዚህ ፊት የነበረው ጦርነት በዛን ሰዓት የወደሙት ተቋማትን ገንብተን ሳንጨርስ ሌላ ጦርነት ነው አሁንም ያለውና እንደ ህዝብ የምንደያይበት በጣም ለከፋ ስቃይ እና እንግዲህ ህዝባችን እንትም ይልበት ሁኔታው የሚፈጥሩበት ይመስለኛል። ያለ ኢትዮጵያ ደግሞ ሉዓላዊነቷ እስከተዳፈረ ድረስ ደግሞ ለማንም ሉዓላዊነቷና የግዛት አንድነቷን የማስጠበቅ ሀገራዊ ኃላፊነት ያለበት ነው መንግስታችንም። ስለዚህ ይሄ የሉዓላዊነትና የግዛት ጉዳይ ስለሆነ የኢትዮጵያን ድንበር እስከገቡ ድረስ በኢትዮጵያ ላይም ተመሳሳይ የሆነ የውክልና ጦርነቶችን በመክፈት በየትኛውም አካባቢ ላይ ኢትዮጵያን ለማፍረስ ከሚንቀሳቀስ ኃይል ጋር አጋር ሆነው እስከተንቀሳቀሱ ድረስ ሀገራችን የምትወስዳቸው ማናቸውን የዲፕሎማሲን ወታደራዊ እርምጃዎችን እንደግፋለን።
13: የሚያመጣውማ ጦርነት አደጋው የታወቀ ነው። ሰብአዊ ጥፋት አለው፣ የሀብት ጥፋት አለው፣ የስነ ልቦና ጥፋት አለው። የወደፊትም ደግሞ የህዝቦች አብሮ የመኖር ሁኔታ አደጋ ላይ ይወድቃል። ከዛም አልፎ ደግሞ ኢኮኖሚው ላይ የሚደርሰው በምስራቅ አፍሪካ ያለው ድህነት ቀላል አይደለም፣ በኢትዮጵያም በሁሉም ሀገሮች። ይሄ ደግሞ ተባብሶ ሌላ ነገር ላይ ይደርሳል።
14: ያው ግን በዛ መሀል ላይ ጦርነት ጥሩ የለውም፣ የሚታወቅ ጉዳይ ነው እንግዲህ። እናም በተለይ ያው የቀይ ባህር ጂኦ ፖለቲካ ያለንበት ቀጠና ከባድ እንደመሆኑ መጠን አደጋው ተጋላጭነት እኛ ላይ ይበረታል ብዬ አስባለሁ። እንደ አፋር ህዝብ በሁለቱም ኤሪያ ላይ ስላለን ማለት ነው። በኤርትራም ድንበር አለን፣ በዚህም በኢትዮጵያም ያለን አፋሮች ለመሆናችን መጠን ችግሩ ቀጥተኛ ተጎጂዎች እኛ የመሆን እድላችን በጣም ሰፊ ነው። ያው ጆሮ ላይ ቅርስ ነው የሚባለው እንደዛ ነገር ነው። እና
2: ቀጣዩና አምስተኛው ዘገባችን ዛሬ እየተከበረ ባለው የኢሬቻ በዓል ላይ ያተኩራል። ዛሬ በአዲስ አበባ ከተማ የተከበረው የኢሬቻ ሆራ ፊንፊኔ በዓል በሰላም መከበሩን የከተማው የተቀናጀ ጸጥታ ግብረ ኃይል ገልጿል። በርካታ ቁጥር ያለው ሰው በታደመበት በዚህ ክብረ በዓል ላይ ከፍተኛ የጸጥታና የደህንነት ጥበቃ እንዲሁም የተጠናከረ ፍተሻ ተደርጓል። ዶቼ ቬለ ያነጋገራቸው የክብረ በዓሉ ታዳሚዎች በዓሉን ማክበራቸው የፈጠረላቸው ደስታ እንዳለ ሆኖ በሰሜን ኢትዮጵያ የተቀሰቀሰው ጦርነት በንግግር እንዲፈታና የእርስ በርስ ግጭት እንዲቆም ጠይቀዋል። የአዲስ አበባው ዘጋቢያችን ሰለሞን ሙጨ ዝርዝሩን ተከታትሎታል።
10: ዛሬ መስከረም 23 ቀን 2019 ዓመተ ምህረት በአዲስ አበባ በተከበረው የኢሬቻ በዓል ላይ ባለፉት ጥቂት ዓመታት እንደታየው በመስቀል አደባባይና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ግቢ መሃል ለበዓሉ ማክበሪያ ተብሎ በተዘጋጀው ቋሚ ስፍራና በዙሪያው ከተለያየ አቅጣጫ በተሰባሰበ በርከት ያለ ሰው ተከብሯል። ባለፉት ጥቂት ዓመታት በከተማዋ በነበሩ አከባበሮች ላይ ወጣቶች አልፎ አልፎ የተቃውሞ ድምጾችን ሲያሰሙ፣ የፖለቲካ ይዘት ያላቸው መፈክሮችንና የተቃውሞ ድምጾችን በዝማሪዎች ሲያሰሙ የታየ ሲሆን በተለይ በ2012 ዓ ም በጉልህ ተስተውሎ እንደነበር ይታወሳል። ከዛሬው በዓል አስቀድሞ በነበሩት ቀናቶች ፍተሻ፣ እስር እንደነበር ነዋሪዎች ገልጸዋል። የአዲስ አበባ የተቀናጀ የጸጥታ ግብረ ኃይል እንዳለው ግን በዓሉ በድምቀትና ፍጹም ሰላማዊ በሆነ መንገድ ተከብሯል። የተጠናከረ ፍተሻና በርከት ያለ የጸጥታ አስከባሪ ኃይል የታየበት የዛሬው የኢሬቻ ክብረ በዓል በሰላም መከበሩን ያነጋገር ነው የበዓሉ ታዳሚ ታዝቧል።
15: እያቅጣጫው የፖሊስ እንትኖች አሉ፣ ህጉን የሚያስጠብቁ ፍተሻውም ያለው ነገሮች በጣም የሚያምር ነገር ነው። ምንም ያለ ስጋት ነው። እኔ እንደውም ፈርቼ ነበረ ጠዋት ላይ በመነሳት 12 ሰዓት አካባቢ እዛ ደርሼ ነበረ። ፍተሻው ላይም ያየው ነገሮቹ እነዚህ የፖሊስ አካላትም የሚያደርጉት ነገር ፌደራል ፖሊሶቹ በየቦታው ፍተሻ እያደረጉ ነው። መሀል መሀል ላይም ገብቶ እያዩ ነው። ምንም የተረበሸ ነገር የለም። እስከዛ እኔም የሰማሁት ሁሉንም ቦታ ዞሬ አይቼዋለሁ። የመጀመሪያም ጊዜ ስለሆነ ሁሉንም ቦታ ማየት ስለነበረብኝ አይቼዋለሁ። ሁሉም ጋር ያለው ነገር ሁሉም ሰላም ነው።
10: ዛሬ የተከበረው የኢሬቻ በዓል የኢትዮጵያ ፌዴራል መንግስት ጥምረት ከፈጠሩ የትጥቅ ቡድኖች ጋር በሰሜን ኢትዮጵያ ጦርነት ውስጥ በገባበት በዚሁ ሳምንት ደግሞ አዲስ አበባ ውስጥ የፍንዳታ ድምፅ መሰማቱ በስፋት በተዘገበበት ማግስት በመሆኑ ለአከባበሩ የደህንነትና የጥበቃ ስራው ይበልጥ እንዲበረታ አድርጓል። ከዚህም ባለፈ በዓሉ የተከበረው የኢትዮጵያና የኤርትራ እንዲሁም የኢትዮጵያና የግብጽ የዲፕሎማሲ ግንኙነት ክፉኛ መሻከሩን በጉልህ ያሳየ ውሳኔ ከአዲስ አበባ በወጣ በቀናት ልዩነት ውስጥ ነው። ያነጋገር ነው የበዓሉ ታዳሚ ከግል ደስታው ባለፈ ሰላም በጠቅላላው ሀገሩ እንዲሰፍን አጋጣሚውን ተጠቅሞ ጥሪ ያደረገበት ነው።
15: ከጦርነት ይልቅ በመነጋገር የሚፈቱ ነገሮችን በጠረጴዛ ዙሪያ ላምጥቶ በድርድር የሚያልቁ ነገሮች ቢያልቁ የተሻለ ነው። እርስ በርስ እየተወጋገን ሀገራችንንም ኢኮኖሚያችንንም እያደቀቅ ነው። የሌላ ሀገር ታሪክ ስንሰማም በጦርነት ማንም ያሸንፈ የለም። እርስ በርስ ነው የምንዋጋው። የምናጠፋውም የራሳችን በጀት ነው፣ የሚሞተውም የራሳችን እርስ በራሳችንን። አንዱ ወገን አሸነፈ፣ አንዱ ወገን ተሸነፈ የሚባል አለ። ከጦርነት ግን መደራደሩ መነጋገሩ ይሻላል ብዬ ነው ማሰብ።
10: በኦሮሞ ማህበረሰብ አንድም ምስጋና በሌላ በኩል ጭጋጋማው የክረምት ወቅት በብርሃን የመተካቱ ተስፋ የሚወደስበት የኢሬቻ በዓል ከቅርብ ዓመታት ወዲህ አዲስ አበባ ውስጥ ጎልቶ የሚከበር ሲሆን የፌደራሉ መንግስት የኦሮሚያ ክልልና የአዲስ አበባ ከተማ መስተዳድር ትልቅ ትኩረት የሰጡት የአደባባይ ሁነት ለመሆን ችሏል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
2: ቀጣዩና የመጨረሻው ዘገባችንም በዚሁ በኢሬቻ በዓል ላይ ያተኮረ ይሆናል። ዛሬ መስከረም 23 ቀን 2019 ዓመተ ምህረት በመዲናዋ አዲስ አበባ ኢሬቻ ሆራ ፍንፍኔ በዓል ለ8ኛ ጊዜ ተከብሮ ውሏል። በበዓሉ ላይ የታደሙ ተሳታፊዎች ለዶቼ ቬለ በሰጡት አስተያየት ሰላምና አንድነትን አጉልተው አንስተዋል። የአዲስ አበባው ዘጋቢያችን ስዩም ጌቱ ተጨማሪ ዘገባ አለው።
16: ስታሪቱ ሰማይ ማለት እዚህ የሚገኘው የተለያየ ብሔር ብሔረሰብ ነው። ትልቅ ህብረት ያመጣል ብዬ ተስፋ አረጋለሁ። አምጥቷል።
17: ወሰኔ ሰፋ የተባለች ወጣት ከቱሉ ቦሎ ከተማ በመነሳት ወደ አዲስ አበባ በመምጣት ኢሬቻ ሆራ ፍንፍኔን ስታከብር ለሄዶች ቬል የሰጠችው አስተያየት ነበር። በአዲስ አበባ ከተማ ሆራ ፍንፍኔ በሚል መጠሪያ በ2012 ዓ.ም በይፋ መከበር ከጀመረ ወዲህ ዘንድሮ ለተከታታይ 8ኛው ዓመት የተከበረው የ2019 ዓ.ም ኢሬቻ ሆራ ፍንፍኔ በርካታ ታዳሚያንን አሳትፎ ነበር ተከብሮ የዋለው። ዛሬ ከማሊዳው ጀምሮ በመዲናዋ አዲስ አበባ ውስጥ የኢሬቻ ስነስርዓት ወደሚከበርበት ስፍራ ወጣቶች የህብረት በሆነው በባህላዊ ጭፈራ እንዲሁም አባገዳዮችና በርካታ የባሉ ታዳሚያን ስተሙም ነበር። ከሰላሌ ወረጃርሶ ወረዳ ተነስተው በዚህ የኢሬቻ አከባበር ላይ የታደሙት አባገዳ አስተያየታቸውን ለዶቼ ቬለ ሰጡ።
18: ይህ ኢሬቻ ወግ ባህላችን ነው። ኦሮሞ ከአራቱ መቅጣጫ ተሰባስቦ በየአመቱ ይህን ቦታ መገናኛው አድርጎታል። እንኳን ኦሮሞ ሌላውም ህዝብ ባህሉን በመወደዱ በየአመቱ በቋሚነት እየመጣ ነው። ለኦሮሞ ደግሞ የምለው ነገር ቢኖር አንድ ሁኑልን ነው። ይህ አዲስ አመት አዲስ ተስፋ የምናገኝበት እርቅ የሚወርድበት ይሁን ነው የምለው።
17: ከማዕከላዊ ኦሮሚያ ቱሉ ቦሎ ተነስተው በስነ ስርዓቱ ላይ የታደሙት ወጣት ደረጀ አስፋውም ቢሆን
19: የኦሮሞን ማህበረሰብ አንድነት ለማሳደግ ኢሬቻ ትልቅ ሚና ነው የሚጫወተው በብዙ ዘርፍ። ምክንያቱም ኦሮሞ እንደሚታወቀው ትልቅ ሰልፊ ህዝብ ነው። የኦሮሞን አንድነት ይበልጥ በጣም የሚያሳድግ ክብረ በዓል ስለሆነ በጣም በአንድነት ላይ ትልቅ ሚና ይጫወታል።
17: ከጉጂ ሻክሶ ተነስተው በዚህ ክብረ በዓል ላይ የታደሙት ቀጀላ ታደሰ የተባለ ወጣትም በበዓሉ ላይ የታዘበውን እንዲያጋርተውናል።
18: ከተለያዩ አካባቢዎች የሚመጣው ህዝባችን በደስታ መምጣቱን ተመልክቻለሁ። ይህም በዚህ ዓመት አንድነታችን እየጠነከረ መምጣቱን የተገነዘብኩኝ። እስኪ ተመልከት፣ በርካታ ብሔር ብሔረሰብ እየመጣ ደስታውን እየገለጸ ነው። ይህ እኮ እኛ አንድ ሳንሆን አይሆንም። እየጠነከረ የመጣው የኦሮሞ አንድነትና ውበት ነው ሌላውን የሚስበው። አሁንም በተለያዩ አካባቢዎች ህዝባችንን የሚፈትነው የጸጥታ ችግር አንድነታችን እያጠነከርን ስንሄድ እንደሚወገድ አምናለሁ።
17: የዘንድሮ ኢሬቻ እየተከበረ በሚገኝበት በአሁኑ ወቅት በሰሜን ኢትዮጵያ ዳግም በአገርሸው ጦርነት ከፍተኛ ስጋት በመላው አገሪቱ መስተዋሉ ይታወቃል። ያም ሆኖ በኢሬቻ ላይ በስፋት የተሳተፉ የበዓሉ ታዳሚያን አንድነት የሁሉም ችግሮች መፍቻ እንደሆነ በአስተያየታቸው ይጠቁማሉ። ከነገሌ ቦረና በመነሳት በዘንድሮ ኢሬቻ ላይ ለመጀመሪያ ጊዜ መሳተፏን የምትገልጸው ደርሚ ማልቻ ከነዚህ አስተያየት ሰጪዎች ናቸው።
18: ይህን አንድነቱን ጠብቆ የወጣውን ህዝብ ስመለከተው ትልቅ ስሜት ነው የሚሰማኝ። ወገን ያገናኛሉ እንጂ አያስታውቁም እንደሚባለው አሁን የተመለከትኩኝ የአንድነታችን ዋጋ ነው። አሁንም ቢሆን ህልሜ ከገጠመን የጸጥታ ተግዳሮት ተላቀን ከማንም ጋር በፍቅር መኖር እንድንችል ነው።
17: ደረጃ አስፋው የተባሉ ሌላው አስተያየት ሰጪ የበዓሉ ታዳሚም
19: ሁሉም ብሔር ብሔረሰቦች የራሳቸው ፍላጎት ሊኖራቸው ይችላል። ነገር ግን አንድ የሚያደርገን የጋራ ሀገር እስካለን ድረስ ልዩነቶቻችን ላይ ሰርተን አንድነቶቻችን ለመጠንከር ሀገር በቀል እውቀቶቻችንን መለስ ብለን በማየት በማጥናት እንዲሁም እርስ በርስ ንግግር በማድረግ ችግሮቻችን ፈተን ወደ አንድነት የሚያመጣን ነገሮች ላይ ማተኮር እንዳለብን የሚሰማኝ።
17: ከቅርብ ዓመታት ወዲህ ኢሬቻ በሀገር ውስጥ የሚገኙ የኦሮሞ ህዝብን ከተለያዩ የሀገሪቱ አቅጣጫዎች ከማገናኘት ባሻገር ከድንበር ተሻግሮ በተለይም እንደ ኬንያ ካሉ የኦሮሞ ማህበረሰብ ጋር ትስስር እየፈጠረ መሆኑ ተደጋግሞ ታይቷል። በዘንድሮ የኢሬቻ ሆራ ፍንፍኔ ላይ ከኬንያ ማርሳቢት ግዛት በመነሳት ከታደሙ ተሳታፊዎች አንዷ የሆነችው ሚዳ አብዱል ተማም አስተያየቷን ለዶቼ ቬለ አጋርታለች።
18: በእንግሊዝኛ እንድናገር ይፈቀድልኝ። እዚህ መሆን ለኛ እጅግ ውብ ነገር ነው። የራሳችን ቤት እንዳለም የተሰማን እንደኛ ሁሉ በተለያዩ ሀገራት የሚኖሩ ኦሮሞ ማየት የሚፈልጉ አንድነትም ይሄ ነው። ወደ ኬንያ ሀገር ሲመለስ ለሰው ሁሉ የምለውና የሚመሰክረው የኦሮሞን ታላቅነት ይሆናል።
20: And I'm happy when I go back to Kenya I can show people that Oromo is one big team.
17: Usman Wachu የተባሉ ሌላም ኬንያዊ በኢሬቻስ ስለተመለከቱት ዝብቱ እንዲያጋርቷል።
21: 2018 አስተዛን 2018 ጉያድ ነው ፍላንቲኒ ኦኔ ጎዳና ፎካት አረለኒ
18: በ2018 ዓመተ ምህረት የዛሬ 8 ዓመት ገደማ ሲመጣ ይህ ቦታ ሰው ተፈናቅሎ የሄደበት ነበር የሚመስለው። ዛሬ ግን ተመልከት ውብ የሆነ መስክ ነው የተመለከተን ያለነው። ኢትዮጵያ ደግሞ የአፍሪካ እናት እንደመሆኗ የኢትዮጵያ ሰላም ለአፍሪካ ሰላም ነው። የኦሮሞ ጎሳ ሁሉ በዚህም ከዚህ ሀገር ሙጪ ያላችሁ አንድነታችሁን ጠብቁ እንላለን።
21: ኡማታ ኦሮሞ ካስቲሩፉ ኡማት ካንዲ ቢከሰቡን እንዲራኑ ካኦላ ከሰኒ ጽፉ ወጥመረዳ ወባዳ ተኩማኑ ኢንሳጅላ።
17: የአዲስ አበባ የተቀናጀ የጸጥታ ግብረ ኃይል ዛሬ በአዲስ አበባ የተከበረው የኢሬቻ ሆራ ፍንፍኔ በዓል በድምቀትና ፍጹም ሰላማዊ በሆነ መንገድ ተከብሮ መጠናቀቁን አስታውቋል። የዘንድሮው የሆራ ፍንፍኔ ኢሬቻ በዓል ባህላዊ ሴቱና ትውፊቱን ጠብቆ በሰላምና በልዩ ድምቀት ተከብሮ ተጠናቋል ያሉት የከተማዋ ከንቲባ ወይዘሮ አዳነች አቤቤ በፊናቸው አስተዋጽኦ ላደረጉ ባለድርሻ አካላት ምስጋና አቅርበዋል። ለዶች ቬሊ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
2: አድማጮች ለዛሬ ያዘጋጀናቸው ዘገባዎች ይህንን ይመስሉ ነበር። አሁን በሙዚቃ ፋታ ወስደን ተመልሰን እንገናኛለን።

0: አድማጮች አሁን ሳምንታዊው የአድማጮች ማህደር ዝግጅት የሚደመጥበት ሰዓት ላይ እንገኛለን። ተረኛ አዘጋጇ ልደት አበበ ነች። ከዝግጅቱ ጋር መልካም ቆይታ።
1: የአድማጮች ማህደር
2: ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮች እንደምን ሰነበታችሁ? የኢትዮጵያ ወቅታዊ ሁኔታና በሀገሪቱ ዳግም ያገረሸው ጦርነት በዚህም ሳምንት አድማጮቻችንን ያሳሰበ ጉዳይ ነው። በዚህ ላይ ያተኮሩ መልእክቶቻችሁ ቀጥለው ይስተናገዳሉ። መልካም ቆይታ። የሐረሩ ደንበኛችን መቶ አለቃ ውቤ ታሪኩ በዚህም ሳምንት በርካታ መልእክቶችን ይላኩልን። ለጊዜው አንዱን እናስቀድም። ያየር ጊዜ ከበቃን ደግሞ በኋላ ላይ ሌላውን እናስከትላለን። የዚህኛው መልእክታቸው ርዕስ ማለቅ የሌለው ጦርነት መቋጫ ያጣ ሞት ይሰኛል። ትናንት ዛሬ ላይ ሆን ትናንትን ሳስብ ሄደት መጣያሉ እረፍት የሚነሱኝ ህሊናዬን የሚወቅሩኝ ነገሮች ብዙ ናቸውና አንድ ሁለት ብሎ ለመቁጠር ያዳግተኛል። በቀደሙት ዘመናትና በእኛም ዘመን ለሀገር ሲባል የተከፈሉ መስዋዕቶች ሲታሰቡና ሀገራችን ዛሬ ያለችበት ሁኔታ ሲታይ ሲበዛ ይቆጫል፣ ያንገበግባል። ኢትዮጵያን እንደ ሀገር ካጠኑ ጠንካራ ነገስታት መካከል አንዱ አምደ ጽዮን ናቸው። አምደ ጽዮን ከማዕከላዊ የኢትዮጵያ ግዛት ተነስተው ወደ ሰሜንና ደቡብ፣ ምስራቅና ምዕራብ ግዛታቸውን ለማስፋት ተንቀሳቅሰዋል። ከእርሳቸው ቀጥለው ወደ ስልጣን የመጡ ነገስታትም የእርሳቸውን እግር ተከትለው ተንቀሳቅሰዋል። ከነዚህም ነገስታት መካከል አይረሴው አጼ ዘርዓ ያዕቆብ ወደ ምስራቅ ያደረጉት ዘመቻ አንዱ ነው። ዘርዓ ያዕቆብ ደብረ ብርሃንን የቆረቆሩና ተጽዕኖ ፈጣሪ ንጉስ እንደነበሩ በተለያዩ ደራሲያን ገለጻ ታሪካቸው ተጽፎ ይገኛል። አጼ ዘርዓ ያዕቆብ ኢትዮጵያ ወደቦች የነበሩትን በርበራን፣ ዘይላንና ቱጅራ ወደቦችን በአጠቃላይ የቀይ ባህር መዳረሻዎችን ጎብኝቷል። ከጉብኝታቸው መልስ ዋርዴር ተብላ በምትጠራው የኦጋዴን አውራጃ ያለውን ህዝብ ሰብስበው አነጋግሯል። በወቅቱ የህዝቡ ችግር ውሃ ስለነበረ ከዋርዴር እስከ ወልወል 240 ኤላ ወይም የውሃ ጉድጓዶች አስቆፍረው ለህዝቡ እንዳበረከቱና ዛሬም ድረስ በአካባቢው ያለው ህዝብ እየተጠቀመበት እንደሚገኝ ኮሎኔል መንግስቱ ኃይለማርያም ትግላችን በሚል ርዕስ በጻፉት መጽሐፋቸው ያስረዳሉ። መቶ አለቃ ውቤ ታሪኩ ይቀጥላሉ። የኢትዮጵያ ነገስታትና መንግስታት የኋላ ታሪክ ሲታይ ሙሉ ዘመናቸው በጦርነት የታወቀ እንደነበር እንረዳለን በማለት መቶ አለቃ ውቤ ያለፉት ነገስታትና መንግስታት ከማን ጋር እንደተዋጉ እየገለጹ የአሁኑ ጊዜ ላይ ደርሳሉ። አሁን ደግሞ አብይ በአስተዳደራቸው ላይ ከተነሱ አማጽያን ጋር እየተፋለሙ ነው። አብይ ሙሉ የ9 ዓመት የስልጣን ዘመናቸው የታወከና መላቅጡ የጠፋው ላይታች የሚረግጥ ሙስና፣ አድሎና ዘረኝነት ጣሪያ የነኩበት ወጥቶ ለመግባት ሰርቶ ለመብላት ጭንቅ መከራ የሆነበት ዘመን ቢኖር ይኸው አሁን ያለንበት የአብይ ዘመን ነው። በአብይ ዘመን ሰውን ያላማከሉ ልማቶች እዚህም እዚያም ተወንነዋል። ልማቱ ጥሩ ነው አይከፋም። ግን ልማቱ እሳት አጠገብ የተከማቸ ቤንዚን ትንሽ ክብሪት በቀላሉ ልታቀጣጥለውና ሊወድም የሚችል ነው። 2013 ዓ.ም ላይ የተነሳው የሰሜኑ ጦርነት ያደረሰው ሰብአዊና ኢኮኖሚያዊ ጠባሳ ሳይድን እነሆ ዛሬም ጦርነትን አንድ ብለን ጀምረናል። ውጤቱ ምን ይሆናል? በቀጣይ የምናየው ነው የሚሆነው። ከጦርነቱ በከፋ ሁኔታ የኑሮ ውድነት፣ ድርቅና ረሃብ፣ ጉቦና ዘረኝነት ሌላኛው የአብይ ዘመን ሰቆቃ እንደሆነ ቀጥሏል። ለምጽዋት እጁን የሚዘረጋ ዜጋ ከተማ ገጠሮችን አጥለቅልቋል። ይህ ድብቅ አይደለም፣ የአደባባይ ሚስጥር ነው ይላሉ መቶ አለቃ ውቤ ታሪኩ። ቀጥለውም ችግሩ ለአብይ ለምን ሚስጥር እንደሆነባቸው ግን ግልጽ አይደለም። ቅድሚያ የሚሰጣቸው አንኳር ጉዳዮች ወደ ጎን ተገፍተው በተቃራኒ ጉዳዮች ተጠምደዋል። ለምሳሌ በውድ ዋጋ ከተሞች በሳር ተውበዋል። የከተማው ነዋሪ እህል እንጂ እንደ ከብት ሳር አይግጥም። ስለሆነም ለህዝቡ መቅረብ ያለበት የሚበላ ነገር ነው። በአይን አይቶ መኖር ብቻ አይቻልም። የመኖር ትልቁ ሚስጥር ያለው ከምግብ ላይ ነው። እናም የዛሬው መልእክቴ ምግብ ለተራበ፣ ልብስ ለታረዘ፣ ሰላም ለተጠማው ይሁን እያልኩኝ የኔታ ማዕበል ፈጠነ በቋጠሯት ስኒ ልሰናበታችሁ ይላሉ። እርሷ የጠቢብ ልጅ አገሯ ቆለላ፣ ጥርሶቹ አያኝኩም ከነጭ ጤፍ ሌላ አይነጭ ጤፍ ብሏል። በየጊዜው አስተያየታቸውን የሚያጋሩን የሐረሩ ደንበኛችን መቶ አለቃ ውቤ ታሪኩ።

0: ቀጣዩ አስተያየት ከነጋሽ መለስ ነው የደረሰን። የሰሜኑ ጦርነት ገፈት ቀማሾች ይላል ርዕሱ። እርሳቸውም መስከረም 13 ቀን 2019 ዓ.ም ተመረተ እንደገና በመከላከያና በታጣቂ ኃይሎች መካከል በተቀሰቀሰው ጦርነት በተተኮሰ ከባድ መሳሪያ ቆቦ ከተማ ላይ ጉዳት መድረሱን ገልጸው ከየትኛው ወገን በተፈጸመ ጥቃት ምን ያህል ሰዎች እንደሞቱና ምን ያህል ሰዎች እንደቆሰሉ በዝርዝር ይተነተናሉ። ለቁጥሩ ትክክለኛነት ወይም በማን ጥቃቱ እንደተፈጸመ ለጊዜው በገለልተኛ ወገን የተረጋገጠ መረጃ ስለሌለን ለጊዜው ነጋሽ ማስተላለፍ ወደ ፈለጉት ዋና ሐሳብ እንለፍ። እሳቸውም ጦርነቱ አሁንም ተባብሶ የቀጠለ ሲሆን ከባድ መሳሪያ ዋጃና ጥሙጋ ላይ በማረፉ ንጹሃን ዜጎች እንደሞቱ ሰምተናል ይላሉ። ቀጥለውም ስለዚህ ጦርነቱ ሲቪሎች ላይ ጉዳት ያደረሰ እንደሆነ ሊታወቅ ይገባል ሲሉ ጦርነቱ ንጹሃን ዜጎችን ያጠቃ እንደሆነ ያሳስባሉ። ዶችቬለ ያካባቢው ነዋሪዎችን አነጋግሮ ሐሙስለት እንደዘገበው ከቆቦ እስከ ኩኩፍቶ ባሉ አካባቢዎች በተካሄደው የሰሜኑ ግጭትና የከባድ መሳሪያዎች ተኩስ የ97 ንጹሃን ሰዎች ህይወት አልፏል። አሁን ደግሞ በድምጽ ድረሱን ሁለት አስተያየቶች እንለፍ።
1: አለውድ ጀርመኖች አዲስ አበባ ላይ የተሰማውን ፍንዳታ ከሮይተርስ፣ ከብሉምበርግ፣ ከአልጀዚራ፣ ከጀሩሳሌም ፖስት፣ ከብዙ ሚዲያዎች ላይ ሰማሁኝ። ያውም ያሉት በታሪክ አዲስ አበባ ላይ ሆኖ የማይታወቅ ፍንዳታ ነው የተከሰተው ማለት ነው የዘገቡት። በፊት የአብይ ካድሬዎች ይሄ ፈጽሞ የማይሆን ነገር ነው ይሄ ወሬ ነው ምናምን ሲሉ ነበረ። ዛሬ እነዚህ ሚዲያዎች ሲዘግቡት እባካችሁ አዲስ አበባ ላይ ብዙ ህዝብ ነው የሚኖረው፣ እንዲህ አይነት ነገር ፍንዳታ ብናቆም ይሻላል ብለው ደግሞ እንደገና ደግሞ የሰላም ጣቢያ ሆነው ደግሞ ቀርበዋል። አዲስ አበባ ላይ ብቻ ነው እንደ ህዝብ የሚኖረው? አማራ ክልል ላይ ለሚፈነዳውስ? ትግራይ ላይ፣ ኦሮሚያ ላይ፣ በብዙ ክልሎች ላይ እየተደረገ ያለው ፍንዳታ፣ የድሮን ጥቃት፣ ያ ሳይመለከታቸውም አዲስ አበባ ላይ ብቻ ነው እንደ ህዝብ ያለው? የራሱ እኮ ዘረኝነት ነው፣ የውሸት ዘረኝነት። እና ውድ ጀርመኖች በጣም የሚያሳዝን ነገር ነው። የኢትዮጵያ ጉዳይ ወዴት እየሄደች ነው? ወዴት እየሄደች ነው? ይቺ ሀገር መፍትሄው ድርድር፣ ውይይት ነው? አመሰግናለሁ ውድ ጀርመኖች። ባይ
2: አሎ ዶች በዶች መደውለው ከዚሁ ከጀርመን አጥላባቸው እባላለሁ። ጥያቄ አለኝ። ያም ጥያቄ ምንድን ነው? ስምዶም ይባሉት አሁን በኤርትራ ውስጥ ወይ ተጠግተ ወይም ደግሞ ከኤርትራ ተነስተው ወይም በኤርትራ አስተባባሪነት የኢትዮጵያ መንግስት ሊጥሉ እንደሚፈልጉ ነግረውናል። ጥሩ ኦኬ። ግን ኢሳያስ አፈወርቅ ለኢትዮጵያ ህዝብ አስቦ ነው እነዚህን ሰዎች የሚደግፋቸው እና መንግስትን ሊጥል የሚሞክረው? ማለት የተደራደሩት ነገር አለ ከሱ ጋር? እንግዲህ ይህን ከሰጠሁ ይህንን ትሰጠኛለህ። ምሳሌ ኢህአደግ ወደ ኢትዮጵያ ሲገባ መለስ ዜናዊ እናግዛሃለን አዲስ አበባ ሲገባ አገዙት። በኋላም እነሱ ድርሻቸውን ተቀበሉ። ምንድን ነው? ቀይ ባህርን ነጻነታቸውን ይሁን እንግዲህ ቀይ ባህርን ተገንጥሉ፣ ያ ድርድራቸው ነው ማለት የኢትዮጵያ መንግስት ስልጣን ለመያዝ መለስ ዜናዊ ቀይ ባህርን ወይም ደግሞ በነጻነት የሚባል የቀይ ባህር ገንጥሎ ሰጠ። ልክ ነው? ያ ኦኬ፣ የተስማሙበት ነው። አሁን እዚህ ጽምዶ የሚባሉት በምንድን ነው የተስማሙት? ክፍያቸው ምንድን ነው? በኋላ እንበል የኢትዮጵያ መንግስት ሲይዙ ኢሳያስ አፈወርቅ ለኢሳያስ አፈወርቅ የሚሰጡት ግድቡን ነው? ብርቱካን፣ ሎሚ፣ ቡና ምንድን ነው? እስቲ ይህንን ነገር ንገሩን። በነፃ እንደማያደርግላችሁ ታውቃላችሁ። እና አመሰግናለሁ። እስቲ ይህንን ጥምዶቹ የሚባሉት ቢነግሩን ጥሩ ነበር። ሰላም ሁኑ። ቻው።
0: ውድ አጥላባቸው አስተያየቱን ይኸው አየር ላይ አውለናል። ጽምዶን ወክሎ ለጥያቄው ምላሽ የሚሰጠን አካል ባለማግኘታችን ጥያቄውን ለጊዜው እንደ አስተያየት አልፈነዋል።

ቀጣዩ መልእክት ከወደ ደሴ ነው የደረሰን። ይህ ሀገር ናፍቆቱ ይላል ከጥቁር አሚን የተላከው አጭር ስንኝ። ስደት ላይ ለኖረ ለውጣ ካገሩ ላይኑ ሲናፍቀው ቀየና መንደሩ እንኳን ይራቀና የውጣ ከቤቱ ሁሉም ያስተክዛል ይህ ሀገር ናፍቆቱ። ለፍቶ ደግሞ ቢያድር ለመኖር በላቡ ሀገሩን አይረሳም ባይሞላም ሐሳቡ። እንኳን ለብዙ አመት ቢኖር ላጭር ወራት የሰው ጌት የሰው ነው መች ይሆናል ኩራት። እንደ ሀገር ማን አለ በልተው ባያድሩ ራት ሲሉ ነው ጥቁር አሚን ከደሴ ይጻፉልን። አሁን ደግሞ ወደ አዲስ አበባው ደንበኛችን ፋሲል እንለፍ። በሰላምታ ጀምሯል። ዘንድሮ በኢትዮጵያ ምድር መስከረም ከጠባ ጀምሮ የሚሰሙ ዜናዎች ከተስፋ ይልቅ ተስፋ የሚያስቆርጥ፣ ከሰላም ይልቅ ጦርነት፣ ከፍቅር ይልቅ መቃቃር፣ ከመነጋገር ይልቅ ኩርፊያ፣ ከጥጋብ ይልቅ ረሃብ ብቻ ምን አለፋችሁ ከድጡ ወደ ማጡ ሆኗል። እጅግ ያሳዝናል። ዘንድሮ ደግሞ ይባስ ብሎ በወርሃ መስከረም ከወደ ሰሜን ኢትዮጵያ ዳግም የተቀጣጠለው ትውልድ ጨራሽ ጦርነት በአዲስ መልኩ መፋፋሙ በጣም ያሳዝናል። በዚህ ላይ ያሁኑ ጦርነት ይበልጥ የከፋ የሚያደርገው ደግሞ የጎረቤትና ሌሎች ሀገራት እጃቸው ዘው ብሎ የመግባት እድሉ እጅግ የሰፋ መሆኑና በሀገሪቱ ቆዳ ስፋት ያለው ሙሉ ህዝብ ለጥቃት መጋለጡ፣ በቴክኖሎጂ እየታገዘ ያለው ጦርነት በንጹሃን ዜጋ ላይ ሊያደርስ የሚችለውን ጉዳት ሳስበው ሰፊ መሆኑ በጣም ያሳስበኛል ብለዋል ፋሲል። አሁን ደግሞ ወደ መቶ አለቃው ቤታሪኩ ሁለተኛ መልእክት እንለፍ። አለባብሰው ቢያርሱ ይላል ርዕሱ፣ አጠር አድርገን እናቀርበዋለን። ወዲያ ብንለው ወዲህ ዞሮ ከጦርነት ዞሮ ከረሃብ ንቅንቅ ፍንክች አላልንም። አለባብሰው ቢያርሱ በአረም ይመለሱ። አሁን ላይ በአማራ፣ በኦሮሚያ፣ በትግራይና በሌሎችም አካባቢዎች በተቀጣጠለው ጦርነት ሰብአዊ ቀውሱና ኢኮኖሚያዊ ድቀቱ ተባብሶ ቀጥሏል። በዓለም ላይ ድርቅ፣ ረሃብና ጦርነት መለያ አርማዋ የሆነች ሀገር አለች ከተባለ ኢትዮጵያ ከቀደምቶቹ ተራ ተሰለፋለች። ጦርነትና ረሃብ መርገምት መሆኑ ከፋ እንጂ መታደል ቢሆን ኖሮ ኢትዮጵያ በዚህ የታደለች የዓለም ቁንጮ ባለጸጋ በሆነች ነበር። ኢትዮጵያውያን እየተራቡ እየተጠሙ እየታረዙ እየተሰደዱ አንጡራ ሀብት ንብረታቸው ግን ለድሮን ሚሳኤል፣ ለታንክ መድፍና መትረየስ መግዣ ይውላል። ረሃብና ጦርነት ዘመናትን ያስቆጠረ የረዥም ጊዜ ታሪካችን ቢሆንም እንደዚህ እንዳሁኑ የከፋበት ዘመን ነበር ለማለት ግን ይከብዳል። በዓለም ሕዝብ ህሊና ውስጥ የተሳለው የኢትዮጵያ ገጽታ ረሃብና ጦርነት፣ ድህነትና ኋላ ቀርነት ነው ቢባል ከእውነት ያፈነገጠ ሊሆን አይችልም። ይህንን አንገት የሚያስደፋ ተዋራጅነት አውልቀን ጥለን ያለፈ ታሪካችን እስካላደረግነው ድረስ በምኞት ብቻ የምናመጣው ነገር ይኖራል ተብሎ ፍጹም አይጠበቅም። አሁን የሚታየው ገጭገውና ጦርነት በዚህ ከቀጠለ ይንገዳገድ የነበረው የንግድና አጠቃላይ የኢኮኖሚው እንቅስቃሴ ይገታና የሚደርሰው ሰብአዊ ቀውስ የዚያኑ ያህል አስከፊ እንደሚሆን ሳይታለም የተፈታ ነው። ይህንን አሁን በሀገራችን እየደረሰ ያለውን ቀውስ ከዚያና ከዚህ ጎራ ሆነው የሚያራግቡ ኃይሎች ከድርጊታቸው ሊታቀቡና የዘረጉትን ምላሳቸውን ሊሰበስቡት ይገባል። እነሱን ተከትሎ የሚነጉደው መንጋም ከጠባጫሪነት ራሱን መነጠል አለበት። እስከ መቼ ድረስስ ነው በሀገር ስም ለሚነገዱ ጦርነቶች አካላችንን ውድና መተኪያ የሌላትን ሕይወታችንን እየገበርን የምንኖረው? ይላል ሌላው የመቶ አለቃው ቤታሪኩ ምክር አዘል አስተያየት። ቸሪግ ጠመን ብሏል መቶ አለቃው ቤታሪኩ። የሳምንት ሰው ይበለን። የአድማጮች ማህደር ዝግጅታችንም ለዛሬ እዚህ ላይ ይጠናቀቃል። እስከሚቀጥለው ሳምንት መልካም ጊዜ። ጻፉልን ወይም ደውሉልን። ልደት አበበ ነኝ። ጤና ይስጥልኝ።

ለዝግጅቱ ልደት አበበና ተሳታፊዎቹን አመሰግናለሁ። የማጠቃለያ ዜና የኢትዮጵያ መከላከያ ሰራዊትና አጋር ኃይሎች የትግራይ ክልል መዲና መቀሌን መቆጣጣራቸውን ከመንግስት ጋር የሚተባበረው የትግራይ የሰላም ኃይል ገለጸ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ጧት ወደ ግብጽ ካይሮ ተጓዙ። የ2019 ዓመተ ምህረት ሆራ ፊንፊኔ ሬቻ በዓል በአዲስ አበባ ዛሬ በድምቀት ተከበረ። የቡድን ሰባት አባል ሀገራት የአሜሪካና ኢራን ጦርነት ምክንያት የተከሰተውን የዓለም አቀፍ ነዳጅ አቅርቦት ስጋት ለማቃለል 100 ሚሊዮን በርሜል ናፍጣና ድፍድፍ ዘይት ለመልቀቅ ተስማሙ። ጠቅላላው ዝግጅት በዚህ ተጠናቋል። ስለተከታተላችሁ በማመስገን ፀሐይ ጫኔ ከወዲሁ ልሰናበታችሁ። በያላችሁበት መልካም ጊዜ ጤና ይስጥልን።